የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ሰኔ 30 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ህይወት አክብሮት ሊሰጠው እንደሚገባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ ሲደርሱ ደማቅ አቀባበል የተደረገላቸው መሆኑን የሚገልጽ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመቀጠልም ቅዱሳት ምስጢራትን በማስመልከት የተዘጋጀ አንድ አስተምሮ እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሕይወት አክብሮት ሊሰጠው እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐምሌ ወር ያዘጋጁትን ወርሃዊ የጸሎት ሐሳብ ይፋ አድርገዋል። ቅዱስነታቸው ለወሩ ባዘጋጁት የጸሎት ሐሳብ ካቶሊካዊ ምእመናን ለሰው ሕይወት ክብር እንዲጸልዩ አሳስበው ሁሉም ሰው የእያንዳንዱን ሰብአዊ ሕይወት ልዩና የማይተካ እሴት እንዲገነዘብና እንዲጠብቅ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለም አቀፍ የርዕሰ ሊቃነ ጳጳሳት የጸሎት አውታረ መረብ አማካኝነት ይፋ ባደረጉት የሐምሌ ወር የቪዲዮ መልእክት በዓለም ዙሪያ የሚገኙ ካቶሊካውያን በሐምሌ ወር ለሰው ሕይወት ክብር እንዲጸልዩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎታቸው እግዚአብሔር እያንዳንዱን ሰው በፍቅር ፈጥሮ በሙላት እንዲኖር የጠራው መሆኑን በማስገንዘብ እያንዳንዱ ሰው ከመጀመሪያው የሕይወት ቅጽበት ጀምሮ እስከ መጨረሻዋ እስትንፋስ ድረስ አንተን የሚመስል ቅዱስ ስጦታ ነው ብለው፣ ዛሬ ሁላችንም የእያንዳንዱን ሰው ልዩና የማይተካ እሴት ማወቅና መጠበቅ የምንችልበትን ጸጋ እንለምናለን ብለዋል። ቅዱስነታቸው በጸሎት ሐሳብ መልእክታቸው ሕይወትን ያለምንም ቅድመ ሁኔታ መቀበልን፣ ደካሞችን በርኅራዬ መንከባከብን፣ እያንዳንዱን እርምጃ በክብር መጓዝና ድምፅ የሌላቸውን በድፍረት መከላከልን ለመማር ያላቸውን ምኞት ገልጸዋል። በግድየለሽነትና በንቀት ባህል ውስጥ ስንወድቅ፣ በሌሎች ውስጥ ያለውን ፍቅር ማየት ሲሳነን እግዚአብሔር ይቅር ይበለን። ሕይወትን ለመምረጥ ዝግጁ የሆነ አዲስ ልብ ይስጠን። በተጨባጭ ድርጊቶች ሕይወትን የሚንከባከቡ ለጋስ እጆችን ይስጠን በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ቤተ ክርስቲያኑ ሕያው የወንጌል ምስክር የምትሆንበት፣ እያንዳንዱ ሕይወት የሚከበርባት፣ ማንም እንደ ተገለለ የማይሰማባትና ሰብአዊነት ሁልጊዜ የሚከበርባትና የሚጠበቅባት ቤት እንዲያደርጋት በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ኢየሱስ ክርስቶስ ሕይወትን እንደ ወደደ ሁሉ እኛም በርኅራኄ በታማኝነትና ራስን በመስጠት ሕይወትን እንድንወድ ይረዳን ዘንድ በመማጸን እያንዳንዱ የሰው ልጅ ሕይወት የራሳችን ስጦታ መሆኑን በቃልም ሆነ በድርጊት እንመስክር በማለት ጸሎታቸውን ደምድመዋል። እንደ ጎርጎሮሳውያኑ በ1844 ዓመተ ምሕረት የተመሠረተው የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ ሐዋርያነት ለኢየሱሳውያን ማኅበር በአደራ የተሰጠ ጳጳሳዊ አገልግሎት እንደሆነ ይታወቃል። ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ ይህን አገልግሎት እንደ ጎርጎሮሳውያኑ በታሳስ ወር 2020 ዓመተ ምሕረት የቫቲካን ፋውንዴሽን አድርገው በማቋቋም የመጨረሻ ደንቦችንም በሐምሌ ወር 2024 ዓመተ ምሕረት ማጽደቃቸው ይታወሳል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ በአሁኑ ጊዜ በ92 አገሮች ውስጥ የሚገኝ ሲሆን በየቀኑ ለእግዚአብሔር ተልእኮ ዝግጁ ሆነው ለመኖር የሚጥሩ ከ22 ሚሊዮን በላይ ሰዎች ያሉበት መንፈሳዊ ማኅበር እንደሆነ ይታወቃል። ከተልእኮቹ መካከል ዋናዎቹ የርዕሰ ሊቃነ ጳጳሳት ወርሃዊ የጸሎት ሐሳቦች ሲሆኑ የሰው ልጅ ፊት ለፊት የሚገጥሙ አጣዳፊ ችግሮችን በማቃለል በቤተ ክርስቲያኗ ተልእኮ ላይ እንዲያተኩሩ አባላቱን ይጋብዛል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ ሲደርሱ ደማቅ አቀባበል ተደረገላቸው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም አቅራቢያ ወደምትገኝ ካስቴል ጋንዶልፎ ከተማ እሁድ ሰኔ 28 2018 ዓመተ ምሕረት ሲደርሱ የከተማው ምዕመናን ደማቅ አቀባበል አድርገውላቸዋል። ቅዱስነታቸው ደማቅ አቀባበል ያደረጉላቸውን የካስቴል ጋንዶልፎ ከተማ ምዕመናንን ካመሰገኑ በኋላ እንደ ወንድምና እንደ እህት የመሰብሰብን አስፈላጊነት አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ አደባባይ ለተሰበሰቡት ምዕመናን ሰላምታ ካቀረቡላቸው በኋላ በደቡብ ጣሊያን በምትገኝ የላምፔዱሳ ከተማ ካደረጉት ሐዋርያዊ ጉብኝትና እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ በሮም አቅራቢያ ወደምትገኝ ካስቴል ጋንዶልፎ ከተማ ከሰዓት በኋላ ተጉዘዋል። ቅዱስነታቸው በከተማው በሚገኘው የርዕሰ ሊቃነ ጳጳሳት ማረፊያ እስከ ሰኞ ሐምሌ 20 2018 ዓመተ ምሕረት ድረስ በመቆየት የእረፍት ጊዜያቸውን እንደሚያሳልፉ የርዕሰ ሊቃነ ጳጳሳት መኖሪያ ቤት አስተዳደር መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በካስቴል ጋንዶልፎ ለማሳለፍ በመምጣታቸው ደስታውን ለገለጸው የአካባቢው ማኅበረሰብ አጭር ንግግር አድርገዋል። ቅዱስነታቸው በንግግራቸው ለከተማው ነዋሪዎች በሙሉ ሰላምታቸውንና ምስጋናቸውን አቅርበውላቸዋል። ቅዱስነታቸው ለምዕመናኑ ባሰሙት ንግግር እዚህ በመካከላችሁ የሚቀጥሉ ጥቂት ሳምንታትን ለማረፍ፣ ለመጸለይ፣ ለማንበብና ስፖርት ለመሥራት በመምጣቴ እጅግ ደስተኛ ነኝ። አንድ ላይ መሰብሰብ ዘወትር አስፈላጊ ነው። እዚህ በመገኘታችሁ ደስተኛ ነኝ። እንዲሁም በወንድምነትና በእህትነት ላደረጋችሁልኝ አቀባበል አመሰግናችኋለሁ ብለዋል። ቅዱስነታቸው ለካስተል ጋንዶልፎ ምእመናን ባሰሙት ንግግር በሚቀጥሉት እሁዶች በህብረት በሚያቀርቡት የመላእክ እግዚአብሔር ጸሎትና ሌሎች አጋጣሚዎችም እንደሚያገኙአቸው ገልጸው ምእመናኑን ዘወትር በጸሎት እንደሚያስተዋውሷቸው ካረጋገጡላቸው በኋላ እግዚአብሔር ዘወትር ከእናንተ ጋር ይሁን በማለት ቡራኪያቸውን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 6 2017 ዓመተ ምህረት በቪላኖቫው ቅዱስ ቶማስ ቁምስና መስዋዕተ ቅዳሴን ባቀረቡበት ወቅት ከቁምስናው መሪ ካህንና ምእመናን ጋር ሰላምታ መለዋወጣቸው ይታወሳል። በቅዱስነታቸው የእረፍት ጊዜያት ማለትም እስከ ሐምሌ 29 2018 ዓመተ ምህረት ድረስ ባሉት ቀናት ውስጥ ሳምንታዊው ጠቅላላ የትምህርተ ክርስቶስ አስተምሮ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከሚሰበሰቡት ምእመናን ጋር የሚያቀርቡት የመላእክ እግዚአብሔር ጸሎትና በቫቲካን ከልዩ ልዩ እንግዶች ጋር በግል የሚያደርጓቸው ስብሰባዎች እንደማይኖሩ የርዕሰ ሊቃነ ጳጳሳት መኖሪያ ቤት አስተዳደር መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ውስጥ የሚመሩት የመላእክ እግዚአብሔር ጸሎት በካስቴል ጋንዶልፎ ከተማ በሚገኘው ፒያሳ ደላ ሊበርታ ላይ ከሚሰበሰቡት ምእመናን ጋር የሚቀርብ መሆኑን መግለጫው አክሎ አስታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቅዱሳት ምስጢራትን በማስመልከት የተዘጋጀ አንድ አስተምህሮ እናስደምጣችኋለን። ዝግጅቱን የማቀርብላችሁ ዮሐንስ መኮንን ነኝ። ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኀጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኀጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሷ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር፣ ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኀጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኀጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኀጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኀጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኀጢአትን የመናዘዝ ምስጢር ይባላል። ኀጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኀጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኀጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ክርስቶስን ከለበሰ ሰው ዘንድ ኀጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኀጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 እርስ በርሳችን ለኀጢአታችን ይቅር መባባላችን እግዚአብሔር ለኀጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ህይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ስጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ህይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳይቋርጥ ወደሚመራን ቅድስናና ዘላለማዊ ህይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44 አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 30 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን ወደ እናንተ አድማጮቻችን የምናቀርበው አስተምሮ የሚሆነው የቤተ ክርስቲያን ማኅበራዊ አስተምሮ ተፈጥሯዊ ሁኔታ በሚል ርዕስ የቀረበ እንደሆነ ከወዲሁ ለመግለጽ እንወዳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ
1: የቤተ ክርስቲያን ማኅበራዊ አስተምህሮ ተፈጥሯዊ ሁኔታ በእምነት ብርሃን የበራ እውነት። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ መጀመሪያ ላይ የቤተ ክርስቲያኑ አስተምህሮ አንድ አካል ተደርጎ አልታሰበም ወይም አልተቆጠረም ነበር። ነገር ግን ከጊዜ በኋላ በማኅበራዊ ጉዳዮች ውስጥ በርካታ የቤተ ክርስቲያኑ አስተምህሮዎችና ጣልቃ ገብነቶች መፈጠር ጀመሩ። በዚህ መንገድ መገኘቱ ተፈጥሮ ዘዴውና የስነ አምሮ አወቃቀር አንጻር አንዳንድ ለውጦች የተከናወኑ መሆናቸውን ለመረዳት የሚያስቸግር አይሆንም። የቤተ ክርስቲያን ማኅበራዊ አስተምሮ ርዕዮተ ዓለም ሳይሆን የነገረ መለኮት አስተምሮና በተለይ የሞራል ስነ መለኮት ወይም መስክ ነው። ቅዱስ ዮሐንስ ጳውሎስ ሶሉቺቲዩዶ ሬስ ሶቻሊስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 571 ላይ እንደተገለጸው የቤተ ክርስቲያን ማኅበራዊ አስተምሮ በማኅበራዊ ኢኮኖሚያዊ መለኪያዎች መሠረት ብቻ ሊገለጽ አይችልም። የቤተ ክርስቲያን ማኅበራዊ አስተምሮ ኢኮኖሚያዊ፣ ፖለቲካዊና ማኅበራዊ ግንኙነቶችን ለመግለጽና ለማመንጨትና ለማፍራት የታቀደ ርዕዮተ ዓለም ወይም ስልታዊ ሥርዓት አይደለም። ነገር ግን ለራሱ አንድ ምድብ ነው። የቤተ ክርስቲያን ማኅበራዊ አስተምሮ በሰው ልጆች ኅብረት ውስጥ ባለው ውስብስብ እውነታዎች ላይ በማኅበረሰቡና በዓለም አቀፍ ደረጃ በእምነትና በቤተ ክርስቲያኗ ባህል መሠረት በጥንቃቄ በማሰላሰል ውጤቱን ትክክለኛ እንደሆነ የሚያደርግ አስተምሮ ነው። ዋናው ዓላማው በሰው እና በጥሪው ላይ የሰው ልጅ ምድራዊ ተግባሩንና ከዚያም በኋላ ስለሚከተለው ሰማያዊ ሕይወቱ ከግምት ባስገባ መልኩ ሕይወቱ ከወንጌል ትምህርት መስመሮች ጋር ተመሳሳይ መሆኑ ወይም ተመጣጣኝ መሆኑን መወሰን ወይም ለማሻሻል እነዚህን እውነታዎች መተርጎም ነው። ዓላማው የክርስቲያን ባህሪን ለመምራት ነው። በመሆኑም የቤተ ክርስቲያኗ ማህበራዊ አስተምሮ የሰዎችን ባህሪ ለመምራት የሚያገለግል ትምህርት ስለሆነ ስነ መለኮታዊ ተፈጥሮ አለው። ይህ ትምህርት የሚገኘው ክርስቲያናዊ ሕይወትና ህሊና ከእውነተኛው ዓለም ጋር በሚገናኙባቸው መሸጋገሮች ላይ ነው። የቤተ ክርስቲያኗ ማህበራዊ አስተምሮ በግለሰቦች፣ በቤተሰቦች፣ በባህላዊና በማህበራዊ ሕይወት ውስጥ የተሳተፉ ግለሰቦች እንዲሁም በፖለቲካ ውስጥ ያሉና የታሪክ ሂደት በታሪክ ውስጥ ተጨባጭ ቅርጽና አተገባበር ለመስጠት ጥረት ሲያደርግ ታይቷል። ቅዱስ ዮሐንስ ጳውሎስ ቼንቲሲሙስ አኑስ በሚል አርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 59 ላይ እንደተወሰደው በርግጥ ይህ ማህበራዊ አስተምሮ 3 ደረጃዎች ያሉት ስነ መለኮታዊና ስነ ምግባራዊ ትምህርትን ያንጸባርቃል።

0: ተሞክሮና ታሪክ ለመረዳት ለመፍረድና ለመምራት የሚረዳ መነሳሳትንና ብርሃንን ይስባል። ከምንም ነገር በላይና ከምንም ነገር በፊት እግዚአብሔር ለፈጠረው ዓለምና በተለይም በቅድስት ሥላሴ ኅብረት ውስጥ ተሳታፊ እንዲሆን ለተጠራው የሰው ልጅ ሕይወትና ዕጣ ፈንታ ከእግዚአብሔር የተሰጠ የማዳን ዕቅድ ነው። መለኮታዊውን ቃል የሚቀበልና በተግባር ላይ የሚያውል እምነት ከአስተሳሰቡ ጋር በትክክል እንዲሠራ ለማድረግ ይችላል ማለት ነው። የእምነት መረዳትን በተለይም ተግባራዊ እርምጃን የሚወስድ እምነት በምክንያታዊ የተዋቀረ ሲሆን፣ ምክንያቱም ሊሰጥ የሚችለውን እያንዳንዱን አስተዋጽኦ ይጠቁማል። ማኅበራዊ አስተምሮ እንዲህ ታሪካዊ ገጽታዎች ጥቅም ላይ የሚውል ዕውቀት ስለሆነ የዚህ የበለጸገ ግንኙነት መገለጫ ነው። እምነትና ምክንያት የቤተ ክርስቲያን ማኅበራዊ አስተምሮ ሁለት የእውቀት ጎዳናዎችን ይወክላሉ። እነዚህም የክርስቲያን ራእይና የሰዎች ተፈጥሮ የተሰኙ ናቸው። በእምነት የበለጸገ እውቀት የሰው ልጆችን ሕይወት ይገነዘባል፣ እንዲሁም ወደ ታሪካዊ የማዳን ምስጢር እግዚአብሔርን መገለጥና በክርስቶስ ለእኛ እንደ ተሰጠን ስጦታ ይመራል። ይህ የእምነት መረዳት ምክንያቱን ያጠቃልላል። በዚህ መንገድ በተሻለ መጠን ይገለጣል፣ ይረዳል። በፍጥረት ውስጥ ከተገለጠው መለኮታዊ ዕቅድ ከተገኘው ከሰው ልጆች ዕውቀት ጋር ይዋሃዳል። ይህ የሰው ልጅ መንፈሳዊና ሥጋዊ አካል መሆኑ ከእግዚአብሔር ጋር ከሌሎች ሰዎችና ከሌሎች ፍጥረታት ጋር የሚጣመርበት መሠረታዊ እውነት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ ቬሪታቲስ ስፕለንዶር በተሰኘው ጳጳሳዊ መልእክታቸው አንቀጽ 13 ላይ እንደተገለጸው። በተጨማሪም በክርስቶስ ምስጢር ላይ ማተኮር የማመዘን ሚና አይካድም ወይም አይጠፋም። ስለሆነም የቤተ ክርስቲያኗን ማኅበራዊ አስተምሮ መሠረታዊ ትምህርት አይገታም። ስለሆነም ሁለንተናዊ ጠቀሜታ አለው ማለት ነው። የክርስቶስ ምስጢር የሰውን ምስጢር ያበራልና ለሰው ልጅ ክብርና ለሚጠብቁት የሥነ ምግባር መስፈርቶች ሙሉ ትርጉም ይሰጣል። የቤተ ክርስቲያኗ ማኅበራዊ አስተምሮ በእምነት የእውቀት ብርሃን የበራ ነው። እናም እንደዚያው በተመሳሳይ መልኩ ለእውቀት ታላቅ አቅም መግለጫ ነው። እሱ የሚያረጋግጠውን እውነትና የሚፈልገውን ግዴታዎች ለሁሉም ሰዎች ያበራል፣ ሊቀበልና ለሁሉም ሊያጋራም ይችላል።
1: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ሰወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነበር። የዚህ ዝግጅት ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ

0: ከሌሎች ጋር ይነጋገሩ እንደነበር የቁምስናው አሜሪካን እንደመሆናቸው ጥቂት ቃላትን ለመለዋወጥ መረጃዎችን ለማስተላለፍ ወይም ሰላምታን ለመስጠት እድል ማግኘታቸውን አባታዴውስ አስተውሰዋል። እጅግ የሚያስደስቱ ጊዜያት እንደነበሩ አንድ ሰው አባታዊ ቅርበታቸውን በትክክል የሚገነዘብበት ወቅት እንደነበር አስረድተው ይህ ባህል የበጋ ወቅት ካለፈ በኋላም እንደሚቀጥል ተስፋ አደርጋለሁ ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ሐምሌ 6 2017 ዓመተ ምህረት በቪላኖቫው ቅዱስ ቶማስ ቁምስና ያሳረጉትን የመጀመሪያ መስዋዕተ ቅዳሴ ጥልቅ ስሜት ያስተዋሱት አባታዴውስ ቤተክርስቲያኑ ትንሽ ከመሆኑ የተነሳ በስነ ስርዓቱ ለመሳተፍ የሚፈልጉትን ምእመናን በሙሉ ማስተናገድ አለመቻሉን አስረድተዋል። ምንጊዜም ቢሆን የማይረሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቀጥታ ለምእመናን ንግግር ማድረጋቸውንና ልዩ ስጦታ ማቅረባቸውን መሆኑን አባታዴውስ ጠቁመው ስጦታቸው የሚያምር የቅዳሴ ጽዋ እንደነበር አስታውሰው ይህን ስጦታ በመላው ምእመናን ስም ከእጃቸው መቀበል ክብር እንደነበርና ለዚህም ማመስገናቸውን ተናግረው በክህነት ሕይወታቸውም እጅግ ዋጋ ያለው ጊዜ ሆኖ እንደሚቀር አስረድተዋል። አስተያየታቸውን ማጋራት የቀጠሉት አባታዴውስ ሮዝመስ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በካስቴል ጋንዶልፎ ምእመናን ልብ ውስጥ ልዩ ስፍራ እንዳላቸው ገልጸው የቅዱሱ ርዕሰ ሊቃነ ጳጳሳት ስም በምእመናን ታሪክ ውስጥ በየጊዜው እንደሚነሳ አስረድተዋል። ያለፈው እሁድ አይኖቻቸው በእንባ የተሞሉ ምእመናንን ማየታቸውን የተናገሩት አባታዴውስ ብዙዎቹ የልጅነት ጊዜያቸውን እያስታውሱ እንደነበር፣ ርዕሰ ሊቃነ ጳጳሳት አዘውትረው ወደ ካስቴል ጋንዶልፎ ሲመጡ ምእመናኑ ስለ ቅዱስ ዮሐንስ ጳውሎስ ዳግማዊ እንደሚናገሩ በማስረዳት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ መመለስ እነዚያ ትዝታዎች ወደ ሕይወት እንዲመለሱ በማድረግ በሰዎች ልብ ውስጥ ደስታን እንደሚፈጥር ተናግረዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘንድሮው የበጋ ወቅት ረፍት ከአንድ ከፍተኛ የመታሰቢያ በዓል ጋር የሚገጣጠም ሲሆን እንደ ጎርጎሮሳውያኑ ዘንድሮ 2026 ዓመተ ምህረት ቤተ ክርስቲያን ካስቴል ጋንዶልፎን የርዕሰ ሊቃነ ጳጳሳት የበጋ ወቅት ማረፊያ ያደረገችበት 400ኛ ዓመት መታሰቢያ የሚከበርበት ሲሆን ባህሉን እንደ ጎርጎሮሳውያኑ በ1626 ዓመተ ምህረት የጀመሩት ርዕሰ ሊቃነ ጳጳሳት ኡርባኖስ 8ኛ እንደነበሩ ይታወሳል። ሀገረ ስብከቱ ከአካባቢው ባለሥልጣናትና ከቁምስናው ጋር መታሰቢያ በዓሉን ለማክበር እየተዘጋጀን እንገኛለን ብለው የሐዋርያው ጴጥሮስ ተተኪዎች በካስቴል ጋንዶልፎ ለ400 ዓመታት መገኘታቸውን ማስታወስ ቦታው በቤተ ክርስቲያን ታሪክ ውስጥ ያለውን ጠቀሜታ ለማጉላት ልዩ አጋጣሚ ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የካሜሩን ሊቀ ጳጳስ በሀገሪቱ ውስጥ ያለውን ኢሰብአዊ የማረሚያ ቤቶች አያያዝ ሁኔታዎችንና ሙስናን ማውገዛቸው ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በካሜሩን የደዋላ ሊቀ ጳጳስ ብፁዕ አቡነ ሳሙኤል ክሌዳ ሰኔ ወር መጨረሻ ላይ ታትሞ በወጣው ሐዋርያዊ ደብዳቤያቸው በሀገሪቱ ውስጥ እየታየ ያለውን የማረሚያ ቤት አያያዝ ሁኔታዎችን ያወገዙ ሲሆን ከዚህም ባለፈ በሀገሪቱ ውስጥ እየተካሄደ ስላለው የአፈና የዘፈቀደ እስራትና ኢሰብአዊ የሆኑ የእስር ቤቶች ሁኔታዎችን አስመልክተው የማንቂያ ደውል ማሰማታቸውን የቫቲካን ዜና ወኪል ፊደስ ኒውስ ዘግቧል። የሕግ ታራሚዎችን የምንይዝበት መንገድ ከእግዚአብሔር ጋር ስላለን ግንኙነት መለኪያ ነው ያሉት ሊቀ ጳጳስ ሳሙኤል የእስረኞችን ስቃይ ችላ ማለት ጌታችን ኢየሱስ ክርስቶስን ችላ ማለት እንደሆነ አስታውሰው ስቃያቸውን ለማቃለልና ፍትህን ወደ ነበረበት ለመመለስ ራሳችንን መስጠት ክርስቶስን ማገልገል እንደሆነም አስረድተዋል። የካሜሩን ሊቀ ጳጳስ ሳሙኤል ክሌዳ በአገሪቱ ውስጥ እየተስተዋለ ስላለው አስከፊ የእስር ቤት ሁኔታዎችን አስመልክተው ሰኔ ወር መጨረሻ ላይ ታትሞ በወጣው ሐዋርያዊ ደብዳቤያቸው ላይ ይህንን ማሳሰቢያ ማቅረባቸውን የቫቲካን የዜና ወኪል ፊደስ ኒውስ የዘገበ ሲሆን ብፁዕነታቸው በቅዱስ ማቴዎስ ወንጌል ውስጥ ያለውን ታስሬ በነበረበት ወቅት ልትጠይቁኝ መጥታችኋል የሚለውን የጌታችን ኢየሱስ ክርስቶስን አስተምህሮ በማስታወስ ሐዋርያዊ ደብዳቤው ከንትርክ መንፈስ የመነጨ ሳይሆን ከግዴታና ከአስቸኳይ የርኅራኄ ስሜት የመነጨ የእውነትና የሐዋርያዊ ፍቅር ተግባር መገለጫ እንዲሆን ታስቦ የተዘጋጀ እንደነበርም አብራርተዋል። የዚህ ደብዳቤ ዓላማ በበርካታ ካሜሩናውያን ዜጎች ላይ እየደረሰ ያለውን የእስራት እገታና እንግልት ዙሪያ ያለውን ስልታዊ ኢፍታዊነት ተግባር ማውገዝ እንደሆነ የገለጹ ሊቀ ጳጳሱ ይህ ሐዋርያዊ ደብዳቤ በሕዝቡ ላይ የሚደርሰውን የጠለፋና የአፈና ድርጊቶች፣ በፖሊስ ጣቢያዎችና በእስር ቤቶች ውስጥ የሚፈጸመውን አዋራጅና ኢሰብአዊ ተግባራት፣ መላውን የፍትሕ ሥርዓት የሚያጠቃውን ሙስናና በተደጋጋሚ የሚስተዋሉ የሕግ ጥሰቶችን ለማጋለጥ ጥረት እንደሚያደርግ አመላክተዋል። ሊቀ ጳጳስ ሳሙኤል በቃለ ምልልሳቸው ወቅት

ሀገሪቷ ውስጥ ደብዛቸው የጠፉ ሰዎችን ሁኔታ በማስታወስ በርካታ ሰዎች አብዛኛውን ጊዜ የፖሊስ ልብስ በማይለብሱ ሰዎች ያለ ፍርድ ቤት ማዘዣ እንደሚታሰሩና እንደሚታፈኑ የገለጹ ሲሆን እነዚህ ታፍነው የተወሰዱ ዜጎች ሚስጥራዊ በሆነ ቦታ እንደሚታሰሩ፣ ስልኮቻቸው እንደሚዘጋና ዱካቸውም ጭምር እንደሚጠፋ አስረድተዋል። ብፁዕነታቸው ከዚህም በተጨማሪ በፍርሃት የተዋጡ ቤተሰቦቻቸው ከአንዱ ፖሊስ ጣቢያ ወደ ሌላኛው ፖሊስ ጣቢያ እንዲሁም ከፍርድ ቤት ወደ እስር ቤት እንደሚንከራተቱና በዚህም ወቅት በሕግ አስከባሪ አካላት የተለያዩ ዛቻዎች እንደሚያጋጥማቸውም ጭምር ገልጸዋል። ይህ በማይታወቁና አንዳንዴም መደበኛ ባልሆኑ ቦታዎች በሚስጥር የማሰር ተግባር ግልጽ የሆነ የሕግ ጥሰት ነው ያሉት ሊቀ ጳጳስ ሳሙኤል፣ በመቀጠልም በሀገሪቱ ውስጥ በሚገኙ ሕጋዊ እስር ቤቶች ውስጥ የሚስተዋሉ አስከፊ ሁኔታዎችን በማውገዝ የሕክምና አገልግሎት ማግኘት ከቅዠት ብዙም የማይለይ ነገር መሆኑን በመጠቆም የእስር ቤቶቹ ክሊኒኮች በቂ መሳሪያ የሌላቸውና የሕክምና ባለሙያዎች እጥረት እንዳለባቸውም አስረድተዋል። የሳምባ ነቀርሳ፣ የቆዳ በሽታዎችና ታይፎይድን የመሳሰሉ ተላላፊ በሽታዎች ከቁጥጥር ውጪ በሆነ መልኩ መሰራጨታቸውን በቁጭት ያመላከቱት ሊቀ ጳጳሱ የኤችአይቪ ወይም የስኳር በሽታ ያለባቸው እስረኞች ሕክምና ባለማግኘታቸው የጤናቸው ሁኔታ በከፍተኛ ደረጃ እያሽቆለቆለ መሆኑን ገልጸዋል። የቫይታሚኖችና የካሎሪ ጉድለት ያለበት የእስር ቤቱ ምግብ ጤንነታቸው ቀድሞውንም የተዳከመ የሕግ ታራሚዎችን ለማቆየት በቂ እንዳልሆነ ያመላከቱት ሊቀ ጳጳሱ በዚህም ምክንያት ታራሚዎቹ በሕይወት የመትረፋቸው ዕድል አብዛኛውን ጊዜ በዘመድ አዝማድ ወይም በእስር ቤት ውስጥ በሚከናወነው ሙስና ላይ የተመሠረተ መሆኑን ጠቁመዋል። ከዚህም ባሻገር ሊቀ ጳጳስ ሳሙኤል ክሌዳ ለሴቶችና ለአካለ መጠን ያልደረሱ ሕፃናት ትልቅ ስጋት እንዳላቸውም ጭምር ገልጸው በእስር ላይ የሚገኙ ሴቶች መሠረታዊ የሴት ልጅ ንጽህና መጠበቂያ ቁሳቁሶችን እንደማያገኙ በምሬት የገለጹ ሲሆን አንዳንዶቹ እናቶች ከጨቅላ ሕፃናቶቻቸው ጋር አብረው እንደሚታሰሩ ጠቁመው ይህ ተግባር ሕፃናቱ ያለምንም ቅድመ ሁኔታ ከማረሚያ ቤት ሲወጡ የወደፊት ዕጣ ፈንታቸው አደጋ ላይ እንደሚወድቅ ያላቸውን ስጋት በአጽንኦት ገልጸዋል። ሊቀ ጳጳሱ ከአዋቂዎች ተለይተው ተገቢው የትምህርት ድጋፍ ሊደረግላቸው የሚገቡ ለአካለ መጠን ያልደረሱ ሕፃናት ችላ እንደተባሉ፣ ለአዋቂዎች ብቻ ለተዘጋጁ ሕጎች እንዲሁም ለተለያዩ ጥቃቾችና ብዝበዛ እንደሚጋለጡ አስታውሰው እነዚህ የመብት ጥሰቶች ሊፈጸሙ የሚችሉት በሙስናና ፍትህን በማጣመም ነው ሲሉም አስምረውበታል። ሊቀ ጳጳሱ ከዚህም በተጨማሪ በርካታ ሰዎች ከፍርድ ቤት በፊት እስር እንደሚዳረጉበትን አሰራሮች በማውገዝ ልዩ የሆነ ጉዳይ ሲከሰት ብቻ መፈጸም የነበረበት ነገር ግን የተለመደ አሰራር እየሆነ መምጣቱን የገለጹ ሲሆን በዚህ አሰራር ንጹሕ እንደሆኑ የሚታሰቡ ሰዎችን ወንጀለኛ በማስመሰል የእስር ጊዜያቸው አብዛኛውን ጊዜ ለዓመታት እንደሚቆይም አመላክተዋል። ይህ ፍትህን የመከላከል አካሄድ ድርብ ጉዳትን እንደሚያስከትል የጠቆሙት ሊቀ ጳጳሱ የመጀመሪያው ነጻነትን መንፈግ እንደሆነ ጠቅሰው ሁለተኛው ጉዳት በተመጣጣኝ ጊዜ ውስጥ ፍትሐዊ የፍርድ ሂደት የማግኘት መብትን መከልከል እንደሆነም አስረድተዋል። ሊቀ ጳጳስ ሳሙኤል ክሌዳ በመጨረሻም አንድን ሰው በሕግ ቁጥጥር ስር ማዋል ወይም እስራት ማለት ማህበረሰቡን ለመጠበቅ የሚደረግ ድርጊት መሆኑን እንዲሁም ጥፋተኛ ተብሎ የተፈረደባቸው ሰዎች ሰብአዊ ክብራቸው ሙሉ በሙሉ በተጠበቀ መንገድ ከእስር ከተፈቱ በኋላ ወደ ማህበረሰቡ በአግባቡ መቀላቀል እንዲችሉ የሚያስፈልጋቸውን ክህሎቶች እንዲያገኙ፣ እንዲጸጸቱና እንዲማሩ የሚያስችል አካባቢ መሆን እንዳለበት በድጋሚ በማሳሰብ የሕግ ታራሚዎችን በክብርና በተገቢ ሁኔታ እንዲያዙ ለሚመለከታቸው አካላት ጥሪ በማቅረብ አጠቃለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሚያዝያ 5 እስከ 15 ቀን 2018 ዓ.ም ባለው ጊዜ ውስጥ ወደ አራት የአፍሪካ ሀገሮች ባደረጉት ሐዋርያዊ ጉዞ ወቅት ካሜሩንን መጎብኘታቸው ይታወሳል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ። በመሆኑም መሥዋዕት በምናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ኅብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ክቡራትና ክቡራን አድማጮቻችን ለረቡዕ ሐምሌ 1 2018 ዓመተ ምሕረት ያልናቸው ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ሐምሌ 1 2018 ዓ.ም ስርጭታችን አሁን ጀመረ።

ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። የፍቅር ደስታ በተሰኘ ሐዋርያዊ ሰነድ ላይ ለሚደረግ ስብሰባ የዝግጅት ሰነድ መታተሙን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። አባታዲውስ ሩሰ ሊቃነ ጳጳሳት ሊዮ በካስቴል ጋንዶልፎ መልካም የረፍት ጊዜን እንደሚያሳልፉ መግለጻቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የካሜሩን ሊቀ ጳጳስ በአገሪቱ ውስጥ ያለውን ኢሰባዊ የማረሚያ ቤቶች አያያዝ ሁኔታዎችንና ሙስናን ማውገዛቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የፍቅር ደስታ በተሰኘ ሐዋርያዊ ሰነድ ላይ ለሚደረግ ስብሰባ የዝግጅት ሰነድ መታተሙ ተገለጸ። ቫቲካን በጥቅምት ወር 2019 ዓ.ም አሞሪስ ሌቲሲያ ወይም የፍቅር ደስታ በሚለው ሐዋርያዊ መልእክት ላይ ለሚደረግ ስብሰባ ዝግጅት የሚሆን ሰነድ ማሳተሙ ታውቋል። ሰነዱ የታተመው ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ስለ ቤተሰብ የሰጡት የድኅረ ሲኖዶስ ሐዋርያዊ ምክር የታተመበት 10ኛ ዓመት ምክንያት በማድረግ እንደሆነ ተገልጿል። በቅዱስ መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ከቅዱስ ሲኖዶስ ዋና ጽሕፈት ቤት ጋር በመተባበር ያሳተሙት ሰነዱ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጠራውን ስብሰባ የሚመራ የዝግጅት ሰነድ ሲሆን ይህም በቫቲካን ውስጥ ከመስከረም 27 እስከ ጥቅምት 4 2019 ዓ.ም ድረስ እንደሚካሄድ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስብሰባው እንደሚካሄድ ለመጀመሪያ ጊዜ የተናገሩት መጋቢት 10 2018 ዓ.ም በጻፉት መልእክት ላይ ሲሆን ይህም የፍቅር ደስታ የተሰኘ የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት መታሰቢያን ምክንያት በማድረግ እንደሆነ ታውቋል። የቤተሰብን ሕይወት በጥልቅ የሚጎዱ ለውጦች መኖራቸውን የተረዱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ወቅት በአካባቢያዊ ቤተ ክርስቲያናት ውስጥ ምን እየተከናወነ እንዳለ ግምት ውስጥ በማስገባት ሐዋርያዊ ሰነዱ በአሁኑ ጊዜ ለቤተሰቦች ወንጌልን ለማወጅ በሚወሰዱ እርምጃዎች ላይ የጋራ መደማመጥና ሲኖዶሳዊ ማስተዋል ሊኖር እንደሚገባ በመፈለጉ ነው ብለዋል። በቅርቡ ሰኔ 20 2018 ዓ.ም በተካሄደው ልዩ የመላው ካርዲናሎች ስብሰባ መደምደሚያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ቤተሰብ ጭብጥ በመመለስ ባስተላለፉት መልእክት ቤተሰብ ሲታገዝና እንክብካቤ ሲደረግለት የእርስ በርስ ግንኙነት የአንድነትና የተስፋ ትምህርት ቤት ያድጋል፣ ነገር ግን ሲቆስል ወይም ሲገለል ውጤቱን መላው ኅብረተሰብ ይሸክመዋል ሲሉ ተናግረዋል። በርካታ ቤተሰቦች ስብሰባውን እንደሚካፈሉና የሕይወት ልምዳቸውን እንደሚጋሩ ቅዱስነታቸው አስታውቀው ከመላው ዓለም የተውጣጡ ጳጳሳት ሮም ውስጥ በሚቀርቡ ጭብጦች ላይ በመሳተፍ እርስ በርስ በጥሞና እንዲደማመጡ ጋብዘው ወደ አካባቢያቸው ቤተ ክርስቲያናት ሲመለሱ ከቤተሰቦች ጋር በመሆን ለቤተሰብ ለሰው ልጅ ሕይወትና ለጋብቻ ጥሪ ያላቸውን የጋራ ሐዋርያዊ ቁርጠኝነት ማደስ እንደሚችሉ ተናግረዋል። የስብሰባው ቀናት ለእርስ በርስ ግንኙነት ለመደማመጥና ለማስተዋል እውነተኛ ስፍራ እንዲሆኑ የታሰቡ እንደሆኑ የቤተሰብን የሕይወት ተመክሮ ለመቀበል ተጨባጭ የሕይወት ታሪኮችን ለመጋራት የቤተ ክርስቲያን ማኅበረሰብ ከቤተሰቦች ሕይወት ጋር በሚያጅቡ ሐዋርያዊ ተነሳሽነት ላይ ለማሰላሰልና ከባለሙያዎች ጋር ውይይት ለማድረግ ምቹ እንደሚሆኑ ተገልጿል። በዚህ ምክንያት የብፁዓን ጳጳሳት ጉባኤዎችና የምስራቅ ካቶሊክ አብያተ ክርስቲያናት ከስብሰባው በፊት ባሉት ወራት ውስጥ በታቀዱት ጭብጦች ላይ ማሰላሰል እንዲጀምሩ የተጋበዙ ሲሆን ይህም የአካባቢያቸውን አብያተ ክርስቲያናት ቤተሰቦችን በማዳመጥ ላይ ልዩ ትኩረት እንደሚሰጥ ታውቋል። ይህ እጅግ ጥሩ የሆነ የሐዋርያዊ እረኝነት ጉዞ ቤተሰቦችን ማዕከል ያደረገና የቤተ ክርስቲያኒቱን የሐዋርያዊ እረኝነት እንክብካቤ ተቀባዮች ብቻ ሳይሆኑ ቅዱስ ወንጌልን በዕለት ተዕለት ግንኙነቶች፣ ምርጫዎች፣ ጥረቶችና ተስፋዎች ውስጥ ለተልእኮዋ ንቁ ተገዢዎች አድርጎ እንደሚያስቀምጥ ታውቋል። ስብሰባው የጳጳሳት ሲኖዶስ ጉባኤ ባይሆንም በሲኖዶሳዊ ዘይቤ እንደሚካሄድና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመላው የካርዲናሎች ጉባኤ መደምደሚያ ላይ እንደገለጹት የሲኖዶሱን የአፈጻጸም ሂደት መንፈስ የሚጋራ በመሆኑ በመደማመጥ በጸሎትና በማስተዋል እንደሚካሄድ ታውቋል። ለስብሰባው ዝግጅት የሚሆኑና ለአስተንትኖ የቀረቡ ጭብጦች 5 ሲሆኑ እነርሱም የዛሬው ቤተሰቦች እውነታ፣ ውበትና ፈተና፣ የዘመናችንን ምልክቶች በቤተሰቦች ልምድና በቤተ ክርስቲያን የእረኝነት ቁርጠኝነት መለየት፣ ወጣቶችና የጋብቻ ጥሪ፣ ወጣቶችን ማዳመጥና የጋብቻን ታላቅነት ለማሳወቅ አብረዋቸው መጓዝ፣ የጋብቻ ሕይወት ወሳኝ ጊዜ የሆኑ የመጀመሪያዎቹ ዓመታትና በእያንዳንዱ የሕይወት ደረጃ ጥንዶችን ማዳመጥና መንከባከብ፣ በችግር ውስጥ አብሮ መጓዝና መደገፍ፣ ውስብስብ በሆኑ ሁኔታዎች ውስጥ ከቤተሰቦች ጋር መሆን፣ ክርስቲያን ቤተሰቦች ለቤተ ክርስቲያን ተልእኮ ተገዢዎች በመሆን የትዳር ጓደኛና የቤተሰብ ፍቅርን ለተልእኮ እንደ ማበረታቻነት መቀበል የሚሉ እንደሆኑ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አባ ታዲዮስ ርዕሰ ሊቃነ ጳጳሳት ሊዮ በካስቴል ጋንዶልፎ መልካም የእረፍት ጊዜ እንደሚያሳልፉ ገለጹ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጋ ወቅት የእረፍት ጊዜን በማስመልከት የካስቴል ጋንዶልፎ ቁምስና መሪ ካህን አባ ታዲዮስ ሮዝመስ ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ቅዱስነታቸው በካስቴል ጋንዶልፎ ጥሩ የእረፍት ጊዜ እንደሚያሳልፉ ያላቸውን ተስፋ ገልጸዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ መልካም የእረፍት ጊዜን እንደሚያሳልፉ ጊዜያቸውን በጸሎት መጽሐፍት በማንበብና በስፖርት ለማሳለፍ ያላቸውን ምኞት እንደሚያሳኩ በካስቴል ጋንዶልፎ የቪላኖቫው ቅዱስ ቶማስ ቁምስና መሪ ካህንና የሳሊዥያን ዶን ቦስኮ ማህበር አባል አባ ታዴዎስ ሮዝመስ ለቫቲካን የዜና አገልግሎት ተናግረዋል። ቅዱስነታቸው ባለፈው ዓመት የእረፍት ጊዜያቸውን በካስቴል ጋንዶልፎ ለማሳለፍ የመጡበትን ወቅት ያስታውሱት አባ ታዴዎስ በካስቴል ጋንዶልፎ ወደሚገኝ የርዕሰ ሊቃነ ጳጳሳት ማረፊያ ሲደርሱ የአካባቢው ነዋሪዎች ከፍተኛ ደስታ እንደተሰማቸው ገልጸዋል። አባ ታዴዎስ ከሁሉ ማስቀድሞ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቁምስናው መሪ ካህንና ለምእመናኑ ላቀረቡት ሰላምታ ምስጋናቸውን አቅርበው ክስተቱን አስገራሚ ሆኖ እንዳገኙት አስረድተዋል። ለጳጳሳዊ ቁምስና አስፈላጊነት እውቅና የሰጡበት እንደሆነ ገልጸው በስፍራው የሚገኙት የቫቲካን ተቋማት በተናጠል ቢሰሩም በሕገ ቀኖና መሰረት ቁምስናውና የቁምስናው መሪ ካህን ጠቃሚ ሚና አላቸው ብለው ይህም ቅዱስነታቸው ለቁምስናው ምእመናን ያሳዩት አስደናቂ ምልክት ነበር ብለዋል። አባ ታዴዎስ በገለጻቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዘንድሮ በካስቴል ጋንዶልፎ የሚያሳልፉት ጊዜ ካለፈው ዓመት የተለየ እንደሚሆን ጠቁመው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን ጊዜ በካስቴል ጋንዶልፎ እውነተኛ የእረፍት ጊዜን ለማሳለፍ እንደሚፈልጉ አስቀድመው መናገራቸውን አስረድተዋል። አባ ታዴዎስ በማከልም ቅዱስነታቸው ወደ ካስቴል ጋንዶልፎ የሚመጡት ለጸሎት፣ ለእረፍት፣ ለማንበብና ለሰውነት እንቅስቃሴ መሆኑን በግልጽ መናገራቸውን ጠቅሰው እንደተመኙትም ሁሉ ቦታው እንደ ቤታቸው እንዲሰማቸውና መልካም የእረፍት ጊዜን እንዲያሳልፉ እንፈልጋለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደተናገሩት ሁሉ ዕለቱን በደስታ የሚጠባበቁ ምእመናንን እሁድ ዕለት በኅብረት በሚያቀርቡት የመላከ እግዚአብሔር ጸሎት ወቅት እንደሚያገኟቸውና ሌሎች ተመሳሳይ ገጠመኞች ሊኖሩ እንደሚችሉ መጠቆማቸውን አባ ታዴዎስ አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ካስቴል ጋንዶልፎን በጎበኙበት ወቅት ሊያገኟቸው የቻሉባቸውን ተደጋጋሚ አጋጣሚዎች እንደነበሩ አባ ታዴዎስ ተናግረዋል። በየሳምንቱ ማለት በሚቻል ሁኔታ ሰኞ ከሰዓት በኋላ ወደ ቪላ በርቤሪኒ እንደሚጓዙና እስከ ማክሰኞ ምሽት ድረስ እዚያው እንደሚቆዩ ተናግረዋል። ከማረፊያቸው ሲወጡ ሊቀበሏቸው ውጪ ከተሰበሰቡት ነጋዲያን ወይም ከጋዜጠኞች ጋር ይነጋገሩ እንደነበር፣ የቁምስናው መሪ ካህን እንደመሆናቸው ጥቂት ቃላትን ለመለዋወጥ፣ መረጃዎችን ለማስተላለፍ ወይም ሰላምታን ለመስጠት ዕድል ማግኘታቸውን አባ ታዴዎስ አስታውሰዋል። እጅግ የሚያስደስቱ ጊዜያት እንደነበሩ፣ አንድ ሰው አባታዊ ቅርበታቸውን በትክክል የሚገነዘብበት ወቅት እንደነበር አስረድተው ይህ ባህል የበጋ ወቅት ካለፈ በኋላም እንደሚቀጥል ተስፋ አደርጋለሁ ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ሐምሌ 6 2017 ዓ ምህረት በቪላኖቫው ቅዱስ ቶማስ ቁምስና ያሳረጉትን የመጀመሪያ መሥዋዕተ ቅዳሴ ጥልቅ ስሜት ያስታውሱት አባ ታዴዎስ ቤተ ክርስቲያኑ ትንሽ ከመሆኑ የተነሳ በሥነ ሥርዓቱ ላይ ለመሳተፍ የሚፈልጉትን ምእመናን በሙሉ ማስተናገድ አለመቻሉን አስረድተዋል። ምንጊዜም ቢሆን የማይረሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቀጥታ ለምእመናን ንግግር ማድረጋቸውንና ልዩ ስጦታ ማቅረባቸውን መሆኑን አባ ታዴዎስ ጠቁመው ስጦታቸው የሚያምር የቅዳሴ ጽዋ እንደነበር አስታውሰው ይህን ስጦታ በመላው ምእመናን ስም ከእጃቸው መቀበል ክብር እንደነበርና ለዚህም ማመስገናቸውን ተናግረው በክህነት ሕይወታቸውም እጅግ ዋጋ ያለው ጊዜ ሆኖ እንደሚቀር አስረድተዋል። አስተያየታቸውን ማጋራት የቀጠሉት አባ ታዴዎስ ሮዝመስ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በካስቴል ጋንዶልፎ ምእመናን ልብ ውስጥ ልዩ ስፍራ እንዳላቸው ገልጸው የቅዱሱ ርዕሰ ሊቃነ ጳጳሳት ስም በምእመናን ታሪክ ውስጥ በየጊዜው እንደሚነሳ አስረድተዋል። ያለፈው እሁድ ዐይኖቻቸው በእንባ የተሞሉ ምእመናንን ማየታቸውን የተናገሩት አባ ታዴዎስ ብዙዎቹ የልጅነት ጊዜያቸውን እያስታውሱ እንደነበር፣ ርዕሰ ሊቃነ ጳጳሳት አዘውትረው ወደ ካስቴል ጋንዶልፎ ሲመጡ ምእመናኑ ስለ ቅዱስ ዮሐንስ ጳውሎስ ዳግማዊ እንደሚናገሩ በማስረዳት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ካስቴል ጋንዶልፎ መመለስ እነዚያ ትዝታዎች ወደ ሕይወት እንዲመለሱ በማድረግ በሰዎች ልብ ውስጥ ደስታን እንደሚፈጥር ተናግረዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘንድሮው የበጋ ወቅት እረፍት ከአንድ ከፍተኛ የመታሰቢያ በዓል ጋር የሚገጣጠም ሲሆን እንደ ጎርጎሮሳውያኑ ዘንድሮ 2026 ዓ ምህረት ቤተ ክርስቲያን ካስቴል ጋንዶልፎን የርዕሰ ሊቃነ ጳጳሳት የበጋ ወቅት ማረፊያ ያደረገችበት 400ኛ ዓመት መታሰቢያ የሚከበርበት ሲሆን ባህሉን እንደ ጎርጎሮሳውያኑ በ1626 ዓ ምህረት የጀመሩት ርዕሰ ሊቃነ ጳጳሳት ኡርባኖስ 8ኛ እንደነበሩ ይታወሳል። ሀገረ ስብከቱ ከአካባቢው ባለሥልጣናትና ከቁምስናው ጋር መታሰቢያ በዓሉን ለማክበር እየተዘጋጀን እንገኛለን ብለው የሐዋርያው ጴጥሮስ ተተኪዎች በካስቴል ጋንዶልፎ ለ400 ዓመታት መገኘታቸውን ማስታወስ ቦታው በቤተ ክርስቲያን ታሪክ ውስጥ ያለውን ጠቀሜታ ለማጉላት ልዩ አጋጣሚ ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የካሜሩን ሊቀ ጳጳስ በአገሪቱ ውስጥ ያለውን ኢሰብአዊ የማረሚያ ቤቶች አያያዝ ሁኔታዎችንና ሙስናን ማውገዛቸው ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በካሜሩን የደዋላ ሊቀ ጳጳስ ብፁዕ አቡነ ሳሙኤል ክሌዳ ሰኔ ወር መጨረሻ ላይ ታትሞ በወጣው ሐዋርያዊ ደብዳቤያቸው በሀገሪቱ ውስጥ እየታየ ያለውን የማረሚያ ቤት አያያዝ ሁኔታዎችን ያወገዙ ሲሆን ከዚህም ባለፈ በሀገሪቱ ውስጥ እየተካሄደ ስላለው የአፈና፣ የዘፈቀደ እስራትና ኢሰብአዊ የሆኑ የእስር ቤቶች ሁኔታዎችን አስመልክተው የማንቂያ ደውል ማሰማታቸውን የቫቲካን ዜና ወኪል ፊደስ ኒውስ ዘግቧል። የሕግ ታራሚዎችን የምንይዝበት መንገድ ከእግዚአብሔር ጋር ስላለን ግንኙነት መለኪያ ነው ያሉት ሊቀ ጳጳስ ሳሙኤል የእስረኞችን ስቃይ ችላ ማለት ጌታችን ኢየሱስ ክርስቶስን ችላ ማለት እንደሆነ አስታውሰው ስቃያቸውን ለማቃለልና ፍትህን ወደ ነበረበት ለመመለስ ራሳችንን መስጠት ክርስቶስን ማገልገል እንደሆነም አስረድተዋል። የካሜሩን ሊቀ ጳጳስ ሳሙኤል ክሌዳ በአገሪቱ ውስጥ እየተስተዋለ ስላለው አስከፊ የእስር ቤት ሁኔታዎችን አስመልክተው ሰኔ ወር መጨረሻ ላይ ታትሞ በወጣው ሐዋርያዊ ደብዳቤያቸው ላይ ይህንን ማሳሰቢያ ማቅረባቸውን የቫቲካን የዜና ወኪል ፊደስ ኒውስ የዘገበ ሲሆን ብፁዕነታቸው በቅዱስ ማቴዎስ ወንጌል ውስጥ ያለውን ታስሬ በነበረበት ወቅት ልትጠይቁኝ መጥታችኋል የሚለውን የጌታችን ኢየሱስ ክርስቶስን አስተምህሮ በማስታወስ ሐዋርያዊ ደብዳቤው ከንትርክ መንፈስ የመነጨ ሳይሆን ከግዴታና ከአስቸኳይ የርኅራኄ ስሜት የመነጨ የእውነትና የሐዋርያዊ ፍቅር ተግባር መገለጫ እንዲሆን ታስቦ የተዘጋጀ እንደነበርም አብራርተዋል። የዚህ ደብዳቤ ዓላማ በበርካታ ካሜሩናውያን ዜጎች ላይ እየደረሰ ያለውን የእስራት፣ እገታና እንግልት ዙሪያ ያለውን ስልታዊ ኢፍታዊነት ተግባር ማውገዝ እንደሆነ የገለጹት ሊቀ ጳጳሱ ይህ ሐዋርያዊ ደብዳቤ በሕዝቡ ላይ የሚደርሰውን የጠለፋና የአፈና ድርጊቶች፣ በፖሊስ ጣቢያዎችና በእስር ቤቶች ውስጥ የሚፈጸመውን አዋራጅና ኢሰብአዊ ተግባራት፣ መላውን የፍትህ ስርዓት የሚያጠቃውን ሙስናና በተደጋጋሚ የሚስተዋሉ የሕግ ጥሰቶችን ለማጋለጥ ጥረት እንደሚያደርግ አመላክተዋል። ሊቀ ጳጳስ ሳሙኤል በቃለ ምልልሳቸው ወቅት በሀገሪቷ ውስጥ ደብዛቸው የጠፉ ሰዎችን ሁኔታ በማስታወስ በርካታ ሰዎች አብዛኛውን ጊዜ የፖሊስ ልብስ በማይለብሱ ሰዎች ያለ ፍርድ ቤት ማዘዣ እንደሚታሰሩና እንደሚታፈኑ የገለጹ ሲሆን እነዚህ ታፍነው የተወሰዱ ዜጎች ሚስጥራዊ በሆነ ቦታ እንደሚታሰሩ፣ ስልኮቻቸው እንደሚዘጋና ዱካቸውም ጭምር እንደሚጠፋ አስረድተዋል። ብፁዕነታቸው ከዚህም በተጨማሪ በፍርሃት የተዋጡ ቤተሰቦቻቸው ከአንዱ ፖሊስ ጣቢያ ወደ ሌላኛው ፖሊስ ጣቢያ እንዲሁም ከፍርድ ቤት ወደ እስር ቤት እንደሚንከራተቱና በዚህም ወቅት በሕግ አስከባሪ አካላት የተለያዩ ዛቻዎች እንደሚያጋጥማቸውም ጭምር ገልጸዋል። ይህ በማይታወቁና አንዳንዴ መደበኛ ባልሆኑ ቦታዎች በሚስጥር የማሰር ተግባር ግልጽ የሆነ የሕግ ጥሰት ነው ያሉት ሊቀ ጳጳስ ሳሙኤል በመቀጠልም በሀገሪቱ ውስጥ በሚገኙ ሕጋዊ እስር ቤቶች ውስጥ የሚስተዋሉ አስከፊ ሁኔታዎችን በማውገዝ የሕክምና አገልግሎት ማግኘት ከቅጀት ብዙም የማይለይ ነገር መሆኑን በመጠቆም የእስር ቤቶቹ ክሊኒኮች በቂ መሳሪያ የሌላቸውና የሕክምና ባለሙያዎች እጥረት እንዳለባቸውም አስረድተዋል። የሳምባ ነቀርሳ፣ የቆዳ በሽታዎችና ታይፎይድን የመሳሰሉ ተላላፊ በሽታዎች ከቁጥጥር ውጪ በሆነ መልኩ መሰራጨታቸውን በቁጭት ያመላከቱት ሊቀ ጳጳሱ የኤችአይቪ ወይም የስኳር በሽታ ያለባቸው እስረኞች ሕክምና ባለማግኘታቸው የጤናቸው ሁኔታ በከፍተኛ ደረጃ እያሽቆለቆለ መሆኑን ገልጸዋል። የቫይታሚኖችና የካሎሪ ጉድለት ያለበት የእስር ቤቱ ምግብ ጤንነታቸው ቀድሞውንም የተዳከመ የሕግ ታራሚዎችን ለማቆየት በቂ እንዳልሆነ ያመላከቱት ሊቀ ጳጳሱ በዚህም ምክንያት ታራሚዎቹ በሕይወት የመትረፋቸው ዕድል አብዛኛውን ጊዜ በዘመድ አዝማድ ወይም በእስር ቤት ውስጥ በሚከናወነው ሙስና ላይ የተመሠረተ መሆኑን ጠቁመዋል። ከዚህም ባሻገር ሊቀ ጳጳስ ሳሙኤል ክሌዳ ለሴቶችና ለአካለ መጠን ያልደረሱ ሕፃናት ትልቅ ስጋት እንዳላቸውም ጭምር ገልጸው በእስር ላይ የሚገኙ ሴቶች መሠረታዊ የሴት ልጅ ንጽሕና መጠበቂያ ቁሳቁሶችን እንደማያገኙ በምሬት የገለጹ ሲሆን አንዳንዶቹ እናቶች ከጨቅላ ሕፃናቶቻቸው ጋር አብረው እንደሚታሰሩ ጠቁመው ይህ ተግባር ሕፃናቱ ያለምንም ቅድመ ሁኔታ ከማረሚያ ቤት ሲወጡ የወደፊት ዕጣ ፈንታቸው አደጋ ላይ እንደሚወድቅ ያላቸውን ስጋት በአጽንኦት ገልጸዋል። ሊቀ ጳጳሱ ከአዋቂዎች ተለይቶ ተገቢው የትምህርት ድጋፍ ሊደረግላቸው የሚገቡ ለአካለ መጠን ያልደረሱ ሕፃናት ችላ እንደተባሉ፣ ለአዋቂዎች ብቻ ለተዘጋጁ ሕጎች እንዲሁም ለተለያዩ ጥቃቾችና ብዝበዛ እንደሚጋለጡ አስታውሰው እነዚህ የመብት ጥሰቶች ሊፈጸሙ የሚችሉት በሙስናና ፍትህን በማጣመም ነው ሲሉም አስምረውበታል። ሊቀ ጳጳሱ ከዚህም በተጨማሪ በርካታ ሰዎች ከፍርድ ቤት በፊት እስር እንደሚዳረጉበትን አሰራሮች በማውገዝ ልዩ የሆነ ጉዳይ ሲከሰት ብቻ መፈጸም የነበረበት ነገር ግን የተለመደ አሰራር እየሆነ መምጣቱን የገለጹ ሲሆን በዚህ አሰራር ንጹሕ እንደሆኑ የሚታሰቡ ሰዎችን ወንጀለኛ በማስመሰል የእስር ጊዜያቸው አብዛኛውን ጊዜ ለዓመታት እንደሚቆይም አመላክተዋል። ይህ ፍትህን የመከላከል አካሄድ ድርብ ጉዳትን እንደሚያስከትል የጠቆሙት ሊቀ ጳጳሱ የመጀመሪያው ነጻነትን መንፈግ እንደሆነ ጠቅሰው ሁለተኛው ጉዳት በተመጣጣኝ ጊዜ ውስጥ ፍትሐዊ የፍርድ ሂደት የማግኘት መብትን መከልከል እንደሆነም አስረድተዋል። ሊቀ ጳጳስ ሳሙኤል ክሌዳ በመጨረሻም አንድን ሰው በሕግ ቁጥጥር ስር ማዋል ወይም እስራት ማለት ማኅበረሰቡን ለመጠበቅ የሚደረግ ድርጊት መሆኑን እንዲሁም ጥፋተኛ ተብሎ የተፈረደባቸው ሰዎች ሰብአዊ ክብራቸው ሙሉ በሙሉ በተጠበቀ መንገድ ከእስር ከተፈቱ በኋላ ወደ ማኅበረሰቡ በአግባቡ መቀላቀል እንዲችሉ የሚያስፈልጋቸውን ክህሎቶች እንዲያገኙ፣ እንዲጸጸቱና እንዲማሩ የሚያስችል አካባቢ መሆን እንዳለበት በድጋሚ በማሳሰብ የሕግ ታራሚዎችን በክብርና በተገቢ ሁኔታ እንዲያዙ ለሚመለከታቸው አካላት ጥሪ በማቅረብ አጠቃለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሚያዝያ 5 እስከ 15 ቀን 2018 ዓ.ም ባለው ጊዜ ውስጥ ወደ አራት የአፍሪካ ሀገሮች ባደረጉት ሐዋርያዊ ጉዞ ወቅት ካሜሩንን መጎብኘታቸው ይታወሳል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካይነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካይነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ ቅዱስ መሥዋዕት የሚባልበት ምክንያት የአዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉእ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ። በመሆኑም መሥዋዕት በምናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ኅብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ክቡራትና ክቡራን አድማጮቻችን ለረቡዕ ሐምሌ 1 2018 ዓመተ ምሕረት ያልናቸው ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።